0: 히닥 가래 이적게 아두가 히닥 싱가시 비자 비러가 유움다 아둠 포타한 비버수 야라가니
1: 아파니다.
0: 아이나 패션 파티 다 하이저가 다 바마나
1: 아니
0: 가리군바 패션 하시나 산인 코닝 거 야르가수 마사마 탄다 각 타독 비가노 하이버디 가나구마 먹이 마땡 러는 살한 비오 아 호지 오이 베피부 마시다 무 투신 코신 바 야르가디 마두네 헤나 코동 티보이가니 아 마카타 바시디 시서가 타나 비오로 아두가 시서나수 히닥 싱가시 마탐 까이든 상네 비저나바 패션 파티다 크레 애드바이스 도 비크로 아 아도 아이 마카타 바싱어스티 시서가 타나 비오로 아이
1: 판이 도타
0: 와탐다
1: 판이 판
2: doctor gi observe saloire hidak sing se tamun lo biro ro aha bagi sina chakha hang ngai ni min mangani pi jabi ro ani so bagi sina chak to matung da pi jabi ro ahom so bagi injection sina no madam muraka pi ro ni min mangani
1: sister isa gi bendesiti
2: tamo khong gi sidi hauji hang la ni khuchi di jayo la mi matung da check up lak pada dum ya ani tamo
1: itema ngatung le biro mo ko ai angang hidak sim dele jeru ki
3: hoi hoi hoi isasnagi khongsat pa yar ni hai sidina mabok ti pel he achingba doctor hai sidina lai ni koi bi ma
4: mabo koi bu buna hai bin jerma su phadong ni
3: kari hai ba
5: basa bu nung sibadi mama ma pa da gi hen ba leita bani ne
3: asidia
4: adu bu di bu buna au sam thop pa thing jar su chalam dai da manam nam bi ta bu da mama an thingam da di shmai so amoi nya
5: ingwa na ga mu tai na silin ne anga nga nga nang ho roi mata gum na chorok lan ba da gi tawri bu na tro
4: yaar se na ma dog la si akhoi din ne asuk na khra ba saru sing se loin toiram la ni khalu ba ni kasu toram da ba si da doctor sing loin ang na khra ba ni
3: adu budi mama ma pa na lu na tau za ba ni na line pa ba he kan bi bhai ba du ni mi
4: mane mane adu di ina ma dressing room da leira ma ge darkar le so dong ko bi ro
3: phani phani sister
4: adu sana tom bi kan na chen song ba di adri ko ina ma adum leira ma ge la o ko
3: hoi hoi phani phani
5: ha khang re dai se bi ma han bohla to batal labani da yum ne tawri du da
3: e kai dawra ba nate sana jaw bana kari hairi bano
5: ho ma no budi kai som hai di ye ho hanu bado
3: hanu bana kari hairi ba
5: phai ga phati ga tin wo ga tin ga nu ga ko ka se lo hai na chai rpo ni dai che
3: he ra nang su a halor pa gi panga ngang ja bdu bu ka su khalu nu
5: nate isie na ka lak pa che a kari do bla ino kari hai bla ino hangki ba sina hangki ba sina नाउ नु पा नबुदि ने क्वार्टर द लाइक सिराय न हाय रबनी मि चिनम बो
3: हेरा इनाउ न करगी क्वार्टर द लाइक जरु नि हसे ता केसे नचे समाय लाइदिङै दा इनाउ न करगी वाजरु नेगे सुमाय तौरो से मपागी फत्ता बदो तमनु रनु मसाद अपा बता हायु नुसि इ बता साधु न न थबक न मपागी नुआइ रोय द बता खन खनु न तव द
5: होय छे
3: थुना सोंथा हन बया ब फॉर्मुला दो इसे द लाइने adu oirabadi nangna sihaning liba linsu chirani sai su su tela roi khangle dana
5: si adu si ai di tokhin nabadi ai di ne ji
3: as nang si di otau na bang the da go
4: si ma ai yang wa re nga da po tha ge ba
5: si angang ji wa ra ma ma nga da po tha lu si
3: tum tum
5: si si sa khibya ri go wa khana ga da wi am lai ri ba ni go si
3: hoi ne khana ji ne